አቦ ኝረሰረ ማላይ ቾርያኒ ቾሮ ደይላ ጉሩግሉ ኝርያ ኪማራ ለካይ ያገጀ ሆባ ደርያ ኪማራ ለካይ ያቋላይ ቾርያኒ እየሮ ባደሰረ ማላዳረ ክስሳ ወለረ ጆጋራ ላይ ቾርያ ደይሽው ጀታይ ወንየሽው ኛንዳም ኖታም እድወር ወዮ ኪንዳም ኖት እድወር ይምባና ናይ ደግዲ ተንወለ አባላይ ሮዲያ ዳካያ አካይ ማግላዲ አካይ አይደባኒ አካይ ነበሩ ቶኪ ንኛክ ሰረም ተተማ ገኛ ለላይ ተብሩን ነይ ቶይ ተብሩን ንኛ የጊሻግን ለላይ ቶዲያ ንስባት የጊሻግን ረሰረ ማራን ተማ ገኛ ካንጋይ ለጋይ ለግኛኝ ከየ ጀሆባ ኦ ካንጋይ ለግራማ